0: too old to be falling in
1: Why
0: love?
1: Why am I squatting alone inside my room?
2: እኔ አስፋወሰን አስራተ ካሳ ነኝ። ለዛሬውም ቀን በአትኮክ ራዲዮ 96.5